የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስ የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ ዕለታዊ ስርጭታችንን ነው። የዛሬውን የእሁድ ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወይም ስብከት ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ በካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ አስተምሮ ውስጥ የመዳን ሚስጢር በሚል አርዕስት የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በብሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 8 ከቁጥር 1 እስከ 21 ላይ እንደተጠቀሰው የዛሬው ምሳሌ። ከዚህም በኋላ ኢየሱስ የእግዚአብሔርን መንግሥት የምሥራች ቃል እየሰበከ በየከተማውና በየመንደሩ አለፈ። 12ቱም ከእርሱ ጋር ነበሩ። እንዲሁም ከርኩሳን መናፍስትና ከደዌ የተፈወሱ አንዳንድ ሴቶች አብረውት ነበሩ። እነርሱም ሰባት አጋንንት የወጡላት መግደላዊት የተባለችው ማርያም፣ የሄሮድስ ቤት ኃላፊ የነበረው የኩዛ ሚስት ዮሐና፣ ሶስናና ደግሞም ሌሎች ብዙዎች ነበሩ። እነዚህም በግል ንብረታቸው የሚያገለግሉት ነበሩ። ብዙ ሕዝብ በአንድነት ተሰብስቦ ሳለ፣ ደግሞም ሰዎች ከተለያዩ ከተሞች ወደ እርሱ በሚጎርፉበት ጊዜ ይህን ምሳሌ እንዲህ ሲል ነገራቸው። አንድ አራሽ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ ዘር መንገድ ዳር ወደቀ፣ በእግርም ተረገጠ፣ የሰማይ ወፎችም በሉት። አንዳንዱም ዘር በድንጋያማ ቦታ ላይ ወደቀ፣ እንደ በቀለም እርጥበት አልነበረውምና ደረቀ። ሌላው ዘር ደግሞ እሾህ መካከል ወደቀ፣ እሾሁም አብሮ ታደገና አንቆ አስቀረው። ሌላው ዘር በመልካም መሬት ላይ ወደቀ፣ በበቀለም ጊዜ መቶ እጥፍ አፈራ። ይህንም ብሎ ሲያበቃ ድምፁን ከፍ አድርጎ ሰሚ ጆሮ ያለው ይስማ አለ። ደቀ መዛሙርቱ የዚህን ምሳሌ ትርጉም ጠየቁት። እርሱም እንዲህ አላቸው፣ የእግዚአብሔር መንግሥት ምስጢር ማወቅ ለእናንተ ተሰጥቶአል፣ ለሌሎች ግን በምሳሌ እናገራለሁ። ይኸውም እያዩ ልብ እንዳይሉ እየሰሙ እንዳያስተውሉ ነው። እንግዲህ የምሳሌው ትርጉም ይሄ ነው። ዘር የተባለው የእግዚአብሔር ቃል ነው። በመንገድ ዳር የወደቀው ቃሉን የሚሰሙ ነገር ግን አምነው እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው የሚወስድባቸው ናቸው። በድንጋያማ ቦታ ላይ የወደቀው ቃሉን ሲሰሙ በደስታ የሚቀበሉ ናቸው። እነዚህ ለጊዜው ያምናሉ እንጂ ሥር ስለሌላቸው በፈተና ጊዜ ፈጥነው የሚከዱ ናቸው። በእሾህ መካከል የወደቀው ቃሉን የሚሰሙት ናቸው። እነዚህም ውለው አድረው በምድራዊ ሕይወት ጭንቀት፣ በባለጠግነት ተድላ ደስታ ታንቀው በሚገባ አያፈሩም። በመልካም መሬት ላይ የወደቀውም ቃሉን ቅንና በጎ በሆነ ልብ ሰምተው የሚጠብቁ ታክሰውም በጽናት ፍሬ የሚያፈሩ ናቸው። መብራት አብርቶ ጋን ውስጥ ወይም በአልጋ ስር የሚያስቀምጥ ማንም የለም። ይልቁኑ ወደ ቤት የሚገቡ ብርሃኑን እንዲያዩ በመቅረዝ ላይ ያስቀምጠዋል። የማይገለጥ የተሰወረ የማይታወቅ ወደ ብርሃን የማይመጣ የተደበቀ ነገር የለምና፣ እንግዲህ እንዴት እንደምትሰሙ ተጠንቀቁ። ላለው ይጨመርለታልና፣ ከሌለ ሁሉ ግን ያው ያለው የሚመስለው እንኳን ይወሰድበታል። ከዚህም በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። በዚህን ጊዜ እናትህና ወንድሞች ሊያዩ ፈልገው በውጭ ቆመዋል የሚል ወሬ ደረሰው። እርሱ መልሶ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው አላቸው። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ፣ ዛሬ በቤተ ክርስቲያናችን ሥርዓተ አምልኮ የቀን አቆጣጠር ቀመር መሠረት የዛሬ ሰንበት የዘመነ ክረምት የመጀመሪያው ሰንበት በመባል ይታወቃል። የምንጀምረውም ዘማሪው ዳዊት እርሱ ደመናትን በሰማይ ላይ ይዘረጋል፣ ለምድር ዝናምን ያመጣል፣ ተራሮችንም በለመለመ ሳር ይሸፍናል፣ መዝሙረ ዳዊት ምዕራፍ 146 ቁጥር 8 ላይ ብሎ እንደ ዘመረ እኛም በዚህ መንፈስ ሆነን ነው ዘመነ ክረምትን የምንጀምረው። የዕለቱ ምንባባት የሚያስተላልፉልን ቁም ነገር ከጊዜ ጋር በተያያዘ የሚከናወኑትን ተግባራት በመጠቆም ነው። ከእነዚህም መካከል ዘር መዝራትን ይጠቅሱልናል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 15 ከቁጥር 33 እስከ 50 ላይ ከሞት ስለ ተነሳው የአካል ሁኔታ ይናገራል። ምናልባት ከአማንያን አንዱ የሞቱ ሰዎች የሚነሱት እንዴት ነው? ከሞት ሲነሱ የሚኖራቸው አካልስ ምን አይነት ነው? ብሎ ይጠይቅና ይሆናል ብሎ ይጀምርና ራሱ ጳውሎስ እንዲህ ብሎ ይመልሳል። አንተ ሞኝ፣ የምትዘራው እህል ካልሞተ ሕይወት አይኖረውም። አንተ ስትዘራም ስንዴ ወይም ሌላ እህል ብቻ ትዘራለህ እንጂ በኋላ የሚያበቅለውን ተክል አይደለም። እግዚአብሔር ግን ለዘሩ እንደፈለገ አካልን ይሰጠዋል፣ ለእያንዳንዱም ዘር ልዩ ልዩ አካል ይሰጠዋል በማለት ሞኙን ሰው ያስተምረዋል። ያዕቆብ በመልእክቱ ስለ ምድር ፍሬ እንድንጸልይ ሲመክረን እያንዳንዱ ለሌላው ይጸልይ፣ የጻድቅ ሰው ጸሎት ብዙ ውጤት የሚያስገኝ ታላቅ ኃይል አለው እያለ የሚያጽናናን ቃል በመጥቀስ ያስተምረናል። እንደዚሁም ኤልያስ እንደኛ ሰው ነበረ፣ ነገር ግን ዝናብ እንዳይዘንብ በጸለየ ጊዜ ለሦስት ዓመት ተኩል ያህል በምድር ላይ ምንም አይነት ዝናብ አልዘነበም። እንደገና በጸለየም ጊዜ ሰማይ ዝናብ ሰጠ፣ ምድርም እንደገና ፍሬ መስጠት ጀመረች። የተከበራችሁ የክርስቶስ ቤተሰቦችና በጎ ፈቃድ ያላችሁ ሁሉ ጸሎት አማራጭ የሌለው ወደ እግዚአብሔር የሚያቀርበን እውነተኛው መንገድ ነው። በጸሎት የማይፈታ ቋጥሮ የለም። ዛሬ ብዙ ጸሎት የሚያስፈልጋቸው ጉዳዮች አሉ። እንቆቅልሽ ሆነውብን፣ አልፈታ ያሉን፣ አልገለጽ ያሉን፣ የተቆላለፉብን መንገድ ሁሉ በጸሎት ብቻ ነው በቀላሉ ሊፈቱ የሚችሉት፣ ምክንያቱም ጸሎት ኃይል አለውና። ብዙ የሚነፍሱ አቅጣጫቸው በውል የማይታወቅ ንፋሶች አሉ። ልክ በሐዋርያ ሥራ ምዕራፍ 27 ከቁጥር 11 እስከ 20 ላይ ከጳውሎስ ጋር ሲጓዙ የነበሩ መንገደኞች ያጋጠማቸው ዐይነት ንፋስ በአራቱም አቅጣጫ እንደመጠባቸው በዘመናችንም ይከሰታል። ስለዚህ በሌላ በምንም ኃይል ልናስቆማቸው አንችልም። ማቆሚያ መሣሪያችን ጸሎት ብቻ ነው። የዛሬ ዕለት ቀደም ሲል የሰማችሁት ቅዱስ ወንጌል የሚተርክልን ያለው ስለ ዘርና ስለ ዘሪው ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ትምህርት በሚያስተምርበት ጊዜ ብዙ ሰዎች ነበሩ። እስከ 5000 ይጠጉ ነበር ይላል ሊቃውንቶቹ። ማቴዎስና ማርቆስ ስለዚህ ትምህርት ሲጽፉ እንደ ገለጹት ከሆነ እጅግ ብዙ ሰዎች ወደ እርሱ ስለ ተሰበሰቡ ወደ ባሕር ገብቶ በጀልባ ላይ ተቀምጦ በኮረብታማ የባሕር ዳር ደረቅ ምድር ላይ የተቀመጡትን ሕዝብ ያስተምር ጀመር። ሕዝቡ ወደ ጌታ ስለ ምን ተሰበሰበ? ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሕሙማንን ስለ ፈወሰ፣ ዕውራንን ስላበራ፣ ለምጻሞችን ስላነጻ፣ ሽባዎችን ስላዳነ፣ በአጋንንት የተያዙትን ስለ ፈወሰና ዲዳዎች እንዲናገሩ ስላደረከ ወዘተርፈ ተአምራቱን ለማየትና የፈውሱም ተካፋዮች ለመሆን ነበር የተሰበሰቡት። የተሰበሰቡትም የተለያዩ ሰዎች ነበሩ። አንደኛ ብዙዎቹ ተአምራቱን አይተውና ስለ ደህንነት ያስተምር የነበረውን ትምህርት ሰምተው የነበራቸውን የመንፈስ ጭንቀት ያስወግድልናል እንዲሁም ያድነናል ብለው ያመኑ ሰዎች ነበሩ። ሁለተኛ ሌሎች ደግሞ ሕመምተኞቻቸውን ብቻ ለማስፈወስ የመጡ ሰዎች ነበሩ። ሦስተኛ ጥቂቶቹ ደግሞ የሚሠራውን አይተው ለሌሎች ለማውራት ለወሬ ብቻ የተሰበሰቡ ነበሩ። አራተኛ በጌታችን ላይ ወንጀል ለመፈለግና እርሱን ለማጥፋት የመጡ ነበሩ። ለምሳሌ የፈሪሳውያን፣ የጸሐፍት፣ የሰዱቃውያንና የካህናት ወገኖች የሆኑ ነበሩ። ስለዚህ ጌታችን ይህንን የዘሪውን ምሳሌ ሲያስተምር በታላቅ የሐዘን ስሜት ነበር ያስተማረው። እነሆ ገበሬው ዘር ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ላይ ወደቀ፣ ተረገጠም፣ ወፎች መጥተው ዘሩን ለቀሙት በማለት ይጀምራል። የፍልስጤማውያን የእርሻ ማሳዎች ቀጫጭን ነበሩ። በመካከላቸው የእግር መተላለፊያ መንገድ አለ። ይህም የብዙ ተላላፊዎች እግር ስለሚረጋግጠው የጠነከረ እንጂ ለስላሳ ምድር አልነበረም። በዚህም ላይ የሚወድቀውን ዘር
ወፎች በቀላሉ ይለቅሙታል። የሰውም ልብ በብዙ ነገሮች የተቀጠቀጠና የጠነከረ በመሆኑ የእግዚአብሔር ቃል ቢነገረውም አይገባውም። መሬቱ ደረቅ በመሆኑ ዘሩ ስር ሰዶ ሊበቅል ፈጽሞ እንደማይችል፣ የሰውም ልብ በልዩ ልዩ ኃጢአትና ከንቱ ምኞት፣ በገንዘብ ፍቅር፣ በዝሙትና በሥልጣን ፍቅር ምክንያት የተነገረው የእግዚአብሔር ቃል ሊገባ አይችልም። ሌላው ዘር በጭንጫማ መሬት ላይ ወደቀ። ይህ መሬት ጥቂት አፈር አለው፣ ውስጡ ግን ድንጋይ አለት ነው። ተክልና ዘር ደግሞ ምግብና ውኃ የሚያገኘው በስሩ አማካኝነት ከምድር ስለሆነ ጭንጫው ስሩን ወደ ምድር ስለማያሳልፈው በምግብና በውኃ እጦት የተዘራው ዘር ይደርቃል። ይህ ዘር ወዲያው በቅሎ ፀሐይ በወጣ ጊዜ ወዲያውኑ ይደርቃል ወይም ይጠወልጋል። ይህም የሚያመለክተው የእግዚአብሔርን ቃል ሲሰሙ ወዲያውኑ በደስታ የሚቀበሉትን አንዳንድ ሰዎችን ነው። ነገር ግን እነዚህ ሰዎች ችግር ወይም ስደት በደረሰባቸው ጊዜ ወዲያውኑ ተሰናክለው ይወድቃሉ። ሌላው ዘር ደግሞ በእሾህ ቁጥቋጦ መካከል ወደቀ። ነገር ግን ማደግ ሲጀምር እሾሁ አብሮ አደገና ፍሬ እንዳያፈራ አንቆ አስቀረው። ይህም የሚያመለክተው በዚህ ዓለም ሐሳብና ሀብት በምድራዊ ምቾትም ውስጥ ያሉትን ሰዎች ነው። እነዚህ ሰዎች የእግዚአብሔርን ቃል ይሰማሉ፣ ነገር ግን በምድራዊ ምቾት በዚህ ዓለም ሐሳብና ሀብት ተጠምደው ምንም ፍሬ ሳያፈሩ ይቀራሉ። አብዛኞቹ የዘመናችን ሰዎች ይህንን የሦስተኛውን ክፍል ሰዎች ይመስላሉ። ስንቶች ናቸው መጽሐፍ ቅዱስን ለማንበብ ለመጸለይ ወደ ቤተ ክርስቲያን ለመሄድ ጊዜ የለንም የሚሉት? እኛም ራሳችንን መጠየቅ አለብን። የእውነት መጽሐፍ ቅዱስን እናነባለን፣ እንጸልያለን? አንዳንዳችን ስንጠየቅ ምንጊዜ አለኝ፣ እባክን ይህን ላድርግ ይቅርና ቁርስ ለመብላት ጊዜ የለኝም እንላለን። ክርስቲያናዊ ተግባር እንዳንፈጽም ብዙ አስረው የያዙትን ነገሮች ሁሉ ከእነዚህ ነገሮች መላቀቅ እንድንችል ጸሎት ወሳኝ ነገር ነው። አራተኛው ዘር በመልካም መሬት ላይ በለስላሳ መሬት ላይ የተዘራው ዘር ነው። ይህ ዘር በጥሩ ሁኔታ በቅሎ መቶ እጥፍ ፍሬ እንዳፈራ መጽሐፍ ቅዱስ ይናገራል። ይህ አራተኛው ምሳሌ የሚያስረዳን የእግዚአብሔር ቃል በሚነገርበት ጊዜ በጥንቃቄ የሚሰሙትንና ቃሉን በደስታ የሚቀበሉትን የሰሙትንም በተግባር ላይ የሚያውሉትን አስተዋይ ክርስቲያኖችን ነው። ማንኛውም ክርስቲያን በሰማውና በተረዳው የእግዚአብሔር ቃል በሰማውና በተረዳው የእግዚአብሔር ሕግና ትእዛዝ ጸንቶ መኖር እጅግ ያስፈልገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የዘሪውን ምሳሌ ሲያስተምር ዓላማው የነበረው በዚያ የተሰበሰቡትን ሰዎች መንፈሳዊና የሥነ ምግባር አቅማቸውን ወይም ጠባያቸውን ለመናገር ብቻ አልነበረም። ዋና ዓላማው ሰዎች ከመጥፎ ጠባያቸውና ተግባራቸው እንዲታረሙ ለማድረግ ነበር። የደነደነው ልባቸው እንዲለሰልስ፣ እሾህ ከልባቸው እንዲነቀልና እንዲታረም፣ አለቱ ወይም ድንጋዩ ከልባቸው ተፈንቅሎ እንዲወገድና ልባቸው እንደ መልካም መሬት ለስልሶ መቶ እጥፍ እንዲያፈራ ነበር። ሁለተኛው ይህ ትምህርት በጌታ የተነገረው በዚያች በገሊላ ባሕር አጠገብ ለተሰበሰቡ ሰዎች ብቻ አይደለም። የጌታ ቃል ዘላለማዊ ነው፣ የሚያስተምረውም ከዚያን ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ ለሚኖሩ ሕዝቦች ነው። የእኛም ልብ ዛሬ እንደ ጭንጫማ ምድር ሆኖ እንደሆነ፣ በኀጢአት እሾህ ተተብትቦ እንደሆነ በንስሐ ልባችን ማጽናት ይኖርብናል። እንግዲህ አራት የምድር ዐይነቶች አይተናል። ደረቅ ምድር፣ ጭንጫማ ምድር፣ እሾዋማ ምድርና መልካምና የለሰለሰ ምድር ናቸው። እያንዳንዱ እውነተኛ ክርስቲያን በየትኛው ደረጃ ላይ እንዳለ ራሱን መመርመር ይገባዋል። እንግዲህ ሁላችንም መልካምና ለስላሳ መሬት ሆነን መልካም ፍሬ ለማፍራት ቸሩ መድኃኔዓለም ይርዳን። ዘመነ ክረምቱን ይባርክልን። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሰኔ 28 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል በካቶሊክ ቤተክርስቲያን ትምህርተ ክርስቶስ አስተምሮ ውስጥ የመዳን ምስጢር በሚል ርዕስ የቀረበውን አንድ አስተምሮ ወደ እናንተ አድማጮቻችን ባልደረባችን ዮሐንስ መኮንን እንደሚከተለው ያቀርባል። አብራችሁን በመሆን እንድትከታተሉ በድጋሚ እንጋብዛለን።

ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኃጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኃጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሷ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር፣ የመዳን ምስጢራት። ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለፈጸሙት ኃጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አርአያነትና በጸሎት ስለ እነርሱ ከምትተጋውና ኃጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኃጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኃጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኃጢአትን የመናዘዝ ምስጢር ይባላል። ኃጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኃጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኃጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። ክርስቶስን ከለበሰ ሰው ዘንድ ኃጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። እርስ በርሳችን ለኃጢአታችን ይቅር መባባላችን እግዚአብሔር ለኃጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ሕይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ሥጋ በመባል ወደሚታወቀው ኃጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ሕይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውንም ሳያቋርጥ ወደሚመራን ቅድስናና ዘላለማዊ ሕይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኃጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38። ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኃጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44።
አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ጌታውን 3 ጊዜ ከካደ በኋላ የጴጥሮስ ንስሐ ወይም መመለስ ለዚህ መስከረ ነው። የኢየሱስ ማለቂያ የሌለው የማህሪነት ገጽታ ከጴጥሮስ አይኖች የንስሐ እንባና ከጌታ እርገት በኋላም ለእርሱ ስላለው ፍቅር የ3 ጊዜ እጥፍ ማረጋገጫ አፈልቋል። ሁለተኛው መመለስ ንስሐ ግቡ በማለት ለመለዋ ቤተክርስቲያን የቀረበው የጌታ ጥሪ እንደሚያሳየው ማህበራዊ ገጽታ አለው። ስለ ሁለቱ መለወጦች ቅዱስ አምብሮስዮስ እንደሚነግረን በቤተክርስቲያን ውስጥ ውሃና እንባ አሉ። እነርሱም የጥምቀት ውሃና የንስሐ እንባ ናቸው።

ክቡራትና ክቡራን አድማጮቻችን የመዳን ምስጢር በሚል ርዕስ የቀረበ የትምህርተ ክርስቶስ አስተምሮ ክፍል አንድ ዝግጅት በዚህ እናጠቃልላለን። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን።

አድማጮቻችን የዛሬው የእሁድ የሰኔ 28 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ሰኔ 29 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት መክሰፍት መካከል ክርስቶስ ተስፋ ነው ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ምህረት ብቻ ልብን በእውነተኛ አንድነት ሊሞላ ይችላል ማለታቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ወር በካስቴል ጋንዶልፎ የበጋ የእረፍት ጊዜ እንደሚያሳልፉ መገለጹን በሶስተኛው ዜናችን እናስደምጣችኋለን። በላይቤሪያ የሚገኝ የገዳማውያት ማህበር የእምነትና የትምህርት አገልግሎት እየሰጠ እንደሚገኝ መገለጹን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። በላይቤሪያ የሚገኙት የቅድስት ቤተሰብ እህቶች በማህበረሰቡ ውስጥ በርካታ ስራዎችን እየሰሩ እንደሆነ መነገሩን በአምስተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት መቅሰፍት መካከል ክርስቶስ ተስፋኑ ማለታቸው ተገለጸ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት መቅሰፍት መካከል ክርስቶስ ተስፋኑ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልአኩ ገብርኤል ማርያምን ያበሰረበት የመልአከ እግዚአብሔር ጸሎት በሰኔ 28 2018 ዓ.ም በቫቲካን ከተከናወነ በኋላ በዕለቱ ቅዱስ ወንጌል ላይ ተንተርሰው የቅዱስ ወንጌል አስተንትኖ ማድረጋቸው የተገለጸ ሲሆን ክርስቶስ ትግላችንን እንዴት እንደሚጋራውና በዓለም ላይ ላለው ክፉ ነገር መልስ እንደሆነ ተናግረው እንዲሁም የእግዚአብሔር ጥበብ በስጋዌ ትህትና እንደሚገለጥ አጉልተው ተናግረዋል። የችግሮቻችንን እና የመከራችንን ሸክም ሊያቃልልልን የሚችለው ክርስቶስ ብቻ ነው። ነገር ግን ፍቅሩ የሚገኘው በትህትና ብቻ ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሰኔ 28 2018 ዓ.ም በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ተናግረዋል። ከባርነት ውስጥ ክርስቶስ ነጻ ያወጣናል። በጦርነት መቅሰፍት መካከል ክርስቶስ ተስፋ ነው። በኃጢአት ሰዓት ክርስቶስ ይቅርታ ነው ሲሉ ርዕሰ ሊቃነ ጳጳሳት አጽንኦት ሰጥተው ተናግረዋል። ይህ እውነተኛ ጥበብና በስሙ ደቀ መዛሙርት አንድ ሆነን አብረን ለመጓዝ የምንፈልገው መንገድ ነው። ኢየሱስ ይህንን እንደ ወንድማችን በመሆን ያስተምረናል። በመንፈስ ቅዱስ ኃይል ስለ እግዚአብሔርና ስለ ሰው ልጅ እውነቱን ለቤተ ክርስቲያን ይገልጣል ሲሉ ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ የምንሸከመው የመስቀል ክብደት ቀላልና ልዝብ ሊሆን የሚችለው እግዚአብሔር ራሱ ከእኛ ጋር ስለሚሸከመው ሸክማችንን ለብቻችን ስለማይተወ ብቻ መሆኑን አጉልተው ተናግረዋል። እንደ እውነተኛ አስተማሪ ኢየሱስ ለመፈወስና ለመንከባከብ በክፉ ነገር የተጎዳውን የሰው ልጅ ወደ ራሱ ይወስዳል ሲሉ ርዕሰ ሊቃነ ጳጳሳቱ አጥብቀው ተናግረዋል። እንዲሁም የመስቀሉን ትርጉም በመረዳት ተስፋና መጽናኛ እንዴት ማግኘት እንደምንችል አብራርተዋል። ከክርስቶስ የምናገኘው ጥበብ የመዳን አዋጅና ቀንበሩ ከእያንዳንዱ ውድቀት ያነሳናል ሲሉ ርዕሰ ሊቃነ ጳጳሳቱ አስተያየታቸውን የሰጡ ሲሆን ከማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 30 ላይ የተወሰደውን የዕለቱን ቅዱስ ወንጌል ቅዱስነታቸው በዋቢነት ጠቅሰዋል። እንዲህም ይላል፣ ክርስቶስ የሚሰጠው እረፍት። በዚያን ጊዜ ኢየሱስ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ስለ ገለጥክላቸው አመሰግናለሁ። አዎን አባት ሆይ ይህ ያንተ በጎ ፈቃድ ሆኗልና። ሁሉም ነገር ከአባቴ ተሰጥቶኛል። ከአብ ሌላ ወልድን የሚያውቅ ማንም የለም። ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቀው የለም። እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም እረፍት እሰጣችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ በልቤ የዋህና ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ፣ ሸክሜም ቀላል ነውና። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 30 ላይ እንደተገለጸው በሚለው ቅዱስ ወንጌል ክፍል ላይ ቅዱስነታቸው አስተንትኖ ማድረጋቸውም ይታወሳል። በዚህም ምክንያት ክርስቶስን የመከተል ጉዞአችን የሚያሰቃይ መናፍቅነት አይደለም። ይልቁኑ የታሪክን ድራማ በቁም ነገር የሚመለከትና በተለይም በጣም ጨለማ በሆኑ ጊዜያት ትርጉሙን ያለማቋረጥ የሚያበራ የነጻነት ትምህርት ቤት ነው ሲሉ ተናግረዋል። ስለዚህ ክፉ የሚሸነፈው በኢየሱስ መስቀል ብቻ ነው፣ በፍቅሩ ብቻ ነው። የሟች ድካም መጽናኛና ቤዛ የሚያገኘው በክርስቶስ መስቀል ብቻ ነው ሲሉ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው ተናግረዋል። ሆኖም ርዕሰ ሊቃነ ጳጳሳቱ ትሕትና የክርስቶስን ፍቅር ለመረዳት አስፈላጊ አካል መሆኑንም ጠቅሰዋል። የዕለቱን ቅዱስ ወንጌል በመጥቀስ ኢየሱስ አብን በማመስገን ከራሱ ጋር እንድንተባበር ይጋብዘናል ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን የእንደዚህ አይነት ድንገተኛና የደስታ ምልክት ቀላልነት እግዚአብሔር ራሱን ለሕፃናት በመግለጥ እንዴት እንደሚደሰት ገልጸዋል። ጥበበኞችና አስተዋዮች በራሳቸው ሐሳቦች የተሞሉ በመሆናቸው ሕዝቡን ሊጎበኝ የሚመጣውን የክርስቶስን መገኘት እንዳያውቁት አድርጓቸዋል ሲሉ ርዕሰ ሊቃነ ጳጳሳቱ አመልክተዋል። ስለዚህ የሰው ጥበብ ትዕቢት ይሆናል፣ ትምህርትም ወደ ኩራት ይሸጋገራል ሲሉ ከእንደዚህ አይነት ተግባር እንድንቆጠብ ቅዱስነታቸው አሳስበዋል። በአንጻሩ የእግዚአብሔር እውነተኛ ጥበብ በሥጋዊ ትሕትና ይገለጣል። ትምህርቱም ከሁሉም በላይ ለሚታገሉት ሰዎች የተነገረ የተነገረ ነው። እናንተ ደካሞችና ከባድ ሸክም የተሸከማችሁ ሁሉ ወደ እኔ ኑ ያለውን የኢየሱስን ቃል በማስታወስ ርዕሰ ሊቃነ ጳጳሳቱ በዚህ ረገድ ድካምና መከራ በሚበዛብን ወቅት ወደ እርሱ መሄድ ይኖርብናል ብለዋል። ወደ ኢየሱስ መሄድ ማለት እስከ መስቀል ድረስ ለፍቅሩ ምላሽ መስጠትና በሕይወቱ ውስጥ መካፈል ማለት እንደሆነም አጉልተው ገልጸዋል። የኢየሱስን ቀንበር የሚያዋቅረው ይህ በፍቅር የተሰጠ ራስን መስጠት ነው ሲሉ የተናገሩ ሲሆን፣ ይህም የትምህርቱ ፍሬ ነገርና የጥበቡ ልብ የሆነው ለሁሉም ፍቅር የተሞላ ነው ካሉ በኋላ ቅዱስነታቸው ለዕለቱ ያሰናዱትን የቅዱስ ወንጌል አስተንትኖ አጠናቀዋል።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ምሕረት ብቻ ልብን በእውነተኛ አንድነት ሊሞላ ይችላል ማለታቸው ተገለጸ። መብራቱ ወልደ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር ምሕረት ብቻ ልብን በእውነተኛ አንድነት ሊሞላ ይችላል ማለታቸው ተገለጸ። በጣሊያን ለሎዲ አገረ ስብከት ጳጳስ በጻፉት ደብዳቤ በ27ኛው የኮሎምቦስ ቀን በዓል ላይ የቫቲካን ዋና ጸሐፊ በሆኑት በካርዲናል ፔትሮ ፓሮሊን ፊርማ ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር ምሕረት ብቻ ልብን በእውነተኛ አንድነት ሊሞላና ጠላቶች እርስ በርስ የሰላምና የእርቅ እጅ እንዲዘረጉ ማስቻል እንደሚችል አጽንኦት ሰጥተው የተናገሩ ሲሆን፣ በተጨማሪም በቅርቡ በሎዲ አካባቢ ያደረጉትን ሐዋርያዊ ጉብኝትና ለቅዱስ ፍራንቺስኮስ ዣቪየር ካባሪኒ የሰጡትን ክብር ቅዱስነታቸው በመልእክታቸው አስታውሰዋል። በግጭቶች ምክንያት የሚደርሰውን ውድመትና ሞት የሚያባብሰውን የጋራ ክስ ጩኸትን በመጋፈጥ በምትኩ የሚያስፈልገው ምሕረትን ለማግኘት ትሑትና ጸጥ ያለ ልመና ማቅረብ ሲሆን፣ በጠላት ላይ የእርቅና የሰላም እጅ ለመዘርጋት የሚያስችል የታደሰ ልብ መጠየቅ ይኖርብናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ዋና ጸሐፊ በካርዲናል ፔትሮ ፓሮሊን የተፈረመውንና ለሎዲ ጳጳስ ማውሪሲዮ በሰኔ 27ና ሰኔ 28 2018 ዓ.ም በሎምባርዲያ ከተማ በተካሄደው 27ኛው የኮሎምቦስ ቀን በዓል ላይ የገለጹት አመለካከት ይህንን ያንጸባርቃል። የክርስትና ባህል እሴቶች እንደገና ማግኘት። ርዕሰ ሊቃነ ጳጳሳቱ ለብዙ ዓመታት በአውሮፓ ውስጥ ለቅዱስ ኮሎምቦስ የተሰጡ የቤተ ክርስቲያንና የሲቪክ ማኅበረሰቦችን አንድ ላይ በማሰባሰብ ስለ አበበኔቱ፣ ስለ መንፈሳዊ ቅርሱና ለአውሮፓ ባህል ያለውን ቀጣይነት ያለው ጠቀሜታ በማስተዋወቅ ላይ ያለውን ተነሳሽነት በማስቀጠል ላሳዩት ጽናት ያላቸውን አድናቆት ገልጸዋል። መልእክቱ ከእርሳቸው የእግዚአብሔርን ስጦታዎች ለራስ ብቻ ሳይሆን ለሁሉም ሰው ለማካፈል እንደ ተማሩት ሁሉ ለቅዱሳን የተሰጡ ቀናት የተለያዩ ቋንቋዎችንና ብሔራትን ያቀፉ ሰዎችን አንድ ላይ በማሰባሰብ የዘመናችንን ተግዳሮቶች ለመመለስ የክርስትናን ባህል እሴቶች እንደገና እንዲያገኙ በመጋበዝ ላይ ቅዱስነታቸው አተኩረዋል። በጦርነት ፊት የንስሐን አመለካከት በተመለከተ ቅዱስ ኮሎምቦስ ለእያንዳንዱ እውነተኛ የእርቅ ጉዞ አስፈላጊ ነው ብለው የሚገልጹትን አመለካከት አስተማሪ ናቸው ያሉት ቅዱስነታቸው፣ አንድ ግጭት ወደ ጦርነት ሲሸጋገር እርስ በርስ ከመካሰስ ይልቅ ከአሳዛኝ ሞትና ውድመት ጋር ከእግዚአብሔር ምሕረትን መለመን አለብን። የእግዚአብሔር ምሕረት ብቻ በልባችን ውስጥ የሰውን ርኅራኄ ሊፈጥርና ጠላቶች እርስ በርሳቸው የሰላምና የእርቅ እጅ እንዲዘረጉ ሊያደርጋቸው ይችላል ብለዋል። መልእክቱ የሚያበቃው ርዕሰ ሊቃነ ጳጳሳቱ በቅርቡ በሎዲ አካባቢ ለቅዱስ ፍራንቺስኮስ ዣቪየር ካባሪኒ ክብር ለመስጠት ያደረጉትን ሐዋርያዊ ጉብኝት በማስታወስ እንደሆነም የደረሰን ዘገባ ያመለክታል።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ወር በካስቴል ጋንዶልፎ የበጋው የእረፍት ጊዜ እንደሚያሳልፉ ተገለጸ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ወር በካስተል ጋንዶልፎ የበጋ የእረፍት ጊዜ እንደሚያሳልፉ ተገለጸ። የርዕሰ ሊቃነ ጳጳሳት ቤት አቃበ ነዋይ እንደገለጹት ከሆነ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰኔ 28 እስከ ሐምሌ 22018 ዓ ም ድረስ በሮም ከተማ አቅራቢያ በሚገኘው በካስተል ጋንዳልፎ የጳጳስ የእረፍት ማድረጊያ ስፍራ እንደሚቆዩና በዚህን ጊዜ ውስጥ ሁሉንም ይፋዊ ሥራቸውንና ከታዳሚዎች ጋር የሚያደርጉትን ግንኙነት እንደሚያቋርጡ ተነግሯል። ባለፈው ዓመት እንዳደረጉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበጋ ወቅት ከቫቲካን አንድ ሰዓት ያህል ርቀት ላይ በሚገኘው በካስተል ጋንዳልፎ በሚገኘው የጳጳስ መኖሪያ ቤት የተወሰነ ጊዜ ያሳልፋሉ። እሁድ ሰኔ 28 2018 ዓ.ም ተመረጥ ከሰዓት በኋላ ቅዱስ አባታችን እስከ ሰኞ ሐምሌ 22018 ዓ.ም ድረስ ለእረፍት ወደ ካስተል ጋንዳልፎ ሐዋርያዊ የጳጳስ ማረፊያ ቤት ይሄዳሉ ሲሉ እሁድ ዕለት የወጣው የሊቀ ጳጳሳቱ ቤት አቃቤ ነዋይ ባወጣው መግለጫ አስታውቋል። ይህ መግለጫ በዚህ ጊዜ ውስጥ ርዕሰ ሊቃነ ጳጳሳቱ በተለምዶ ያደርጓቸው የነበሩ ይፋዊ ግንኙነቶችና አስተምሮች ለጊዜ እንደሚቋረጡ ረቡዕ ሐምሌ 29 2018 ዓ.ም ተመረጥ በድጋሚ እንደሚቀጥል ከወጣው መግለጫ ለመረዳት ተችሏል። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም ተመረጥ የበጋ ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር ከሐምሌ 6 እስከ ሐምሌ 22 2025 ዓ.ም ተመረጥ ባለው ጊዜ ውስጥ በካስተል ጋንዳልፎ በሚገኘው ቪላ ባርበሪኒ ለ16 ቀን ማሳለፋቸው ይታወሳል። በዚህ ጊዜ ውስጥ ለአካባቢው ጥበቃ በተዘጋጀው ላውዳቶ ሲ መንደር ወይም ቦርጎ ላውዳቶ ሲ ላይ ቅዳሴን ማክበር ጨምሮ አንዳንድ የሕዝብ ግንኙነቶችን ማከናወናቸውን ቀጥለው እንደነበረ ይታወሳል። እንዲሁም የቪላ ኖቫ የቅዱስ ቶማስ ጳጳሳዊ ቁምስናና የአልባኖ ካቴድራልን መጎብኘታቸውም ይታወሳል። በዚያን ወቅት በርካታ አስፈላጊ ስብሰባዎችን አካሂደዋል። ከነዚህም መካከል ርዕሰ ሊቃነ ጳጳሳቱ በቪላ ባርበሪኒ የተቀበሉትን የዩክሬን ፕሬዝደንት ቮሎድሚር ዘለንስኪና እስራኤል በጋዛ በሚገኘው የቅድስት ቤተሰብ ቤተ ክርስቲያን ላይ ጥቃት ከሰነዘረች በኋላ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክ ውይይት ማድረጋቸውም ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ በኋላም ከፍልስጤም ግዛት ፕሬዝደንት መሐሙድ አባስ ጋር የስልክ ውይይት አድርገው እንደነበረም ይታወሳል።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የገዳማውያት ማኅበር በላይቤሪያ የእምነትና የትምህርት አገልግሎት እየሰጠ እንደሚገኝ ተገለጸ። የቅድስት ቤተሰብ እህቶች ማኅበር አባል እህት ፊሎሜና ጃፓ በላይቤሪያ ትምህርት ከእውቀት ማስተላለፊያነት በላይ የወንጌል፣ የፈውስ፣ የተስፋና የሀገር ግንባታ አገልግሎት የሚሰጥበት መንገድ ነው ሲሉ አስረድተዋል። የእህት ፊሎሜና የዕለት ተዕለት ሥራ ከእምነት ከትምህርትና ከማኅበራዊ ለውጥ ጋር የተገናኘ እንደሆነ ታውቋል። ላይቤሪያ ውስጥ በቂ አገልግሎት በማይሰጥባቸው ገጠራማ አካባቢዎች ካቶሊካዊት ቤተ ክርስቲያን ትምህርትን በማስፋፋት ረገድ ለረጅም ጊዜ ወሳኝ ሚናን ተጫውታለች። ካቶሊክ ትምህርት ቤቶች ላይቤሪያ ውስጥ ግጭት፣ መፈናቀልና ስጋት ባሉባቸው አካባቢዎች መረጋጋትን በማምጣት ከፍተኛ ሚናን ተጫውታለች። በአስተማሪ ቤተሰብ ውስጥ ያደጉት እህት ፊሎሜና በምንኩስና ሕይወታቸው ውስጥ ትምህርት እንደ ጥሪያቸውና ተልእኳቸው አድርገዋል። እህት ፊሎሜና ዋና ተልእኮ ሕፃናትን በትምህርት ማሳደግና ቤተሰብን በማቋቋም አገልግሎት ላይ ያተኮረ የቅድስት ቤተሰብ የእህቶች ማኅበር ተቀላቅለዋል። በናዝሬቱ ቅዱስ ቤተሰብ ሕይወት የተማረኩት እህቶች ክርስቲያናዊ ቤተሰብን ለማስፋፋት፣ ሰብአዊ ክብርን ለመጠበቅና ተጋላጭ የሆኑ ኅብረተሰቦችን ለማገልገል ቁርጠኛ ናቸው። በጸሎት በማኅበራዊ ሕይወትና በሐዋርያዊ ቅናት ላይ የተመሠረተው ማኅበሩ የኢየሱስ ክርስቶስን ፍቅር ወደ መኖሪያ ቤቶች፣ ትምህርት ቤቶች፣ ቁምስናዎችና የአካባቢ ማኅበረሰቦች ዘንድ ለማምጣት ይፈልጋል። እህቶቹ በጤና አጠባበቅና በሐዋርያዊ አገልግሎት ዘርፍም ተሰማርተዋል። እህት ፊሎሜና እንደገለጹት ይህ ተነሳሽነት ትምህርት ቤቶች በትምህርት አሰጣጥ ጠንካራ፣ በመንፈሳዊነት ስር የሰደደና ለኅብረተሰቡ ፍላጎቶች ምላሽ የሚሰጡ ትምህርት ቤቶችን ለመገንባት ቁርጠኝነት እንዳላቸው አስረድተዋል። እህት ፊሎሜና በገለጻቸው የኬፕ ፓልማስ አገረ ስብከት የትምህርት አገልግሎት ጸሐፊ እንደመሆናቸው ኃላፊነቶቻቸው በአገረ ስብከቱ ያሉ የካቶሊክ ትምህርት ቤቶችን መቆጣጠር፣ ርዕሰ መምህራንንና መምህራንን መደገፍ፣ ተቋማቶቻቸው የቤተ ክርስቲያንና ብሔራዊ የትምህርት ደረጃዎችን ማሟላታቸውን ማረጋገጥ እንደሆነ ገልጸው በተጨማሪም ትምህርት ቤቶችን መከታተል፣ የመምህራን ሥልጠናን ማስተባበር፣ ለሥርዓተ ትምህርት ድጋፍን መስጠትና ከትምህርት ሚኒስቴርና ሌሎች አጋሮች ጋር የሚደረግ መተባበርን እንደሚያካትት አስረድተዋል። እህት ፊሎሚና አክለውም እንደ ብሔራዊ አስተባባሪነታቸው በመላ አገሪቱ ካሉ ሌሎች የአገረ ስብከቱ የትምህርት ቢሮ ኃላፊዎች ጋር በቅርበት እንደሚሰሩ፣ ለካቶሊክ ትምህርት አንድ ወጥ ራዕይን እንደሚያስተዋውቁ ገልጸው የአስተዳደር መዋቅሮችን በህብረት በማጠናከር የማስተማር ጥራትን በማሻሻል ልጆችን በመጠበቅና የካቶሊክ ትምህርት ቤቶች ውስን የገንዘብ አቅም ላላቸው ቤተሰቦች ያላቸውን ተደራሽነት ማረጋገጥ እንደሆነ አስረድተዋል። ላይቤሪያ ውስጥ ለአመታት በተካሄደው የእርስ በርስ ጦርነት ምክንያት የትምህርት ዘርፉ በከፍተኛ ኢኮኖሚያዊ ቀውስ ውስጥና ውስን የመሠረተ ልማት ተግዳሮቶች ውስጥ እንደሚገኝ ታውቋል። ብዙ ትምህርት ቤቶች የመገልገያ መሳሪያና ብቃት ያላቸው መምህራንና በቂ የማስተማሪያ ቁሳቁሶች እጥረት እንዳለባቸው ታውቋል። የእህት ፍሎሚና ሀገረ ስብከት ኬፕ ፓልማስ በመሳሰሉ የገጠር ሀገረ ስብከቶች ውስጥ እነዚህ ተግዳሮቶች የበለጠ ጎልተው ይታያሉ። በእነዚህ ችግሮች መካከል የካቶሊክ ትምህርት ቤቶች የመቋቋሚያ ቦታዎች ሆነው የቀጠሉ ሲሆን፣ ብዙውን ጊዜ በገጠራማው ማኅበረሰቦች ውስጥ ለሚኖሩ ሕፃናት ብቸኛ የትምህርት ተቋማት ናቸው። ለትምህርት ቤት መሪዎች ቀጣይነት ያለው ድጋፍ፣ የመምህራን ሥልጠናና በተማሪ ላይ ያተኮረ እሴቶችን መሠረት ያደረገ ትምህርትን በማስተዋወቅ ቤተ ክርስቲያኗ ጥራት ያለው ትምህርት ለጥቂቶች ብቻ ሳይሆን ለሁሉም መድረሱን ለማረጋገጥ ቁርጠኛ ነች። እህት ፊሎሚና ቅድሚያ ከሚሰጧቸው ሥራዎች መካከል አንዱ ደህንነቱ የተጠበቀና ሁሉን አቀፍ የመማሪያ ቦታዎችን ማጎልበት ሲሆን፣ የካቶሊክ ትምህርት ቤት ሁልጊዜም የእያንዳንዱን ሰው ክብር መጠበቅ አለበት ሲሉ ተናግረዋል። የሕፃናት ጥበቃን በሚያበረታቱ ጠንካራ ፖሊሲዎች፣ በሥነ ምግባርና በሙያ የመምህራንን ሥልጠና ማበረታታትና ለችግር ለተጋለጡት ሕፃናት ለሚሰጥ ትምህርት ልዩ ትኩረት መስጠት አስፈላጊ መሆኑን አጽንኦት ሰጥተዋል። እህት ፊሎሚና ከትምህርት ቤት ውጭ ቤተሰቦች ዘላቂ ኑሮ እንዲኖራቸው የሚረዱ ተነሳሽነቶችን በመደገፍ በቁምስናዎችና ራቅ ባሉ ማኅበረሰቦች ውስጥ ካሉ ሴቶችና ልጃገረዶች ጋር እንደሚሰሩ ታውቋል። ቤተሰቦች አስፈላጊውን ድጋፍ የሚያገኙ ከሆነ ልጆች በትምህርት በእውቀትና በግል የማደግ ዕድላቸው ከፍተኛ እንደሚሆን ታውቋል። የትምህርት ሥርዓቱ ጠንካራ ሲሆንና ልጆች ጥራት ያለውን ትምህርት ሲያገኙ የላይቤሪያ የወደፊት ዕጣ ፈንታ የበለጠ ብሩህ ሊሆን እንደሚችል ተገልጿል። የካቶሊክ ትምህርት ቤቶች በእውቀት ዝግጁ መሆን ብቻ ሳይሆን በሥነ ምግባር እሴቶች ላይ የተመሠረቱ የጋራ ጥቅሞችን ለማስተዋወቅ ቁርጠኛ የሆኑ ተማሪዎችን በማዘጋጀት ለራዕዩ አስተዋጽኦ እንደሚያደርጉ ታውቋል። እህት ፍሎሚና በገለጻቸው ብዙ ተግዳሮቶች ቢኖሩም የወደፊቱን በልበ ሙሉነት በመመልከት በውስን ሀብቶች ጠቃሚ ትምህርቶችን ለተማሪዎች የሚሰጡ መምህራን በመኖራቸው የተሻለ ነገ እንደሚመጣ ያላቸውን ተስፋ ገልጸዋል። እህት ፍሎሚና በማከልም ማኅበረሰባቸውን ለማገልገል ጉጉት ባላቸው ወጣቶችና ቤተ ክርስቲያን ለትምህርትና ለስብከተ ወንጌል ባላት ዘላቂ ቁርጠኝነት ብርታትን እንደምታገኝ ገልጸው በእግዚአብሔር ጸጋ አማካኝነት በቤተ ክርስቲያንና በመንግሥት መካከል፣ በገዳማውያትና በምዕመናን መካከል፣ በአካባቢ ማኅበረሰቦችና በዓለም አቀፍ አጋሮች መካከል እንዲሁም ሥራችንን በሚደግፉ ሁሉ መካከል ባለው ትብብር በላይቤሪያ ያለው የካቶሊክ ትምህርት ሂደት ለመጪው ጊዜ ብርሃን ሆኖ እንደሚቀጥል እናምናለን ለን ብለዋል። የቅዱስ ቤተሰብ እህቶች ማኅበር በበርካታ ሐዋርያዊ አገልግሎቱ አማካኝነት በጥልቅ የሚለወጥ የእምነት የትምህርትና የርኅራኄ አገልግሎት ተልእኮን እንደሚቀጥልና የዘመኑን ምልክቶች በማንበብ በፍቅር ምላሽ እየሰጠ እንደሚገኝ የቅዱስ ቤተሰብ እህቶች ማኅበር አባል እህት ፊሎሚና ጃፓ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በላይቤሪያ የሚገኙት የቅድስት ቤተሰብ እህቶች በማኅበረሰቡ ውስጥ በርካታ ሥራዎችን እየሠሩ እንደሆነ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
2: የቅድስት ቤተሰብ እህቶች ማኅበር አባል የሆኑት እህት ፊሎሜና ጃፓ በላይቤሪያ ባላቸው ተልእኮ በርካታ ሥራዎችን እየሠሩ እንደሚገኝ ገልጸው ትምህርት ዕውቀትን ለትውልድ ከማስተላለፍ እጅግ የላቀ መሆኑን ያስረዱ ሲሆን፣ ከዚህም ይልቅ ትምህርት የወንጌል ስርጭት፣ የፈውስ፣ የተስፋና የአገር ግንባታ አገልግሎት እንደሆነ በማስታወስ የዕለት ተዕለት ሥራቸው በእምነት በትምህርትና በማኅበራዊ ለውጥ አገልግሎቶች ላይ የተመሠረተ መሆኑን ተናግረዋል። በላይቤሪያ የምትገኘው ካቶሊካዊት ቤተ ክርስቲያን በተለይም በሀገሪቱ ገጠራማና በቂ አገልግሎት በማያገኙ ማኅበረሰቦች ውስጥ ትምህርትን በማስፋፋት ረገድ ለበርካታ ዓመታት ወሳኝ ሚና እየተጫወተች እንደምትገኝ የተገለጸ ሲሆን፣ የካቶሊክ ትምህርት ቤቶች አብዛኛውን ጊዜ ግጭቶች፣ መፈናቀሎችና አስቸጋሪ ሁኔታዎች ውስጥ በሚገኙ ማኅበረሰቦች ዘንድ መረጋጋትን እንደሚያመጡ ተነግሯል። በዚህም ረገድ እህት ፊሎሜና በዚህ የካቶሊክ ቤተ ክርስቲያን አገልግሎት በመነሳሳት እንዲሁም በመምህራን ቤተሰብ ውስጥ በማደጋቸውና ባላቸው ሃይማኖታዊ ጥሪ በመበረታታት ትምህርትን እንደ ጥሪም ሆነ እንደ ተልእኮ መመልከት መጀመራቸውን ገልጸዋል። ሐዋርያዊ አገልግሎቱን በልጆች ትምህርትና ሥልጠና አማካኝነት የቤተሰብ አገልግሎት ላይ ያተኮረው የቅድስት ቤተሰብ እህቶች ጉባኤን ከዓመታት በፊት መቀላቀላቸውን የተናገሩት እህት ፊሎሜና እነዚህ እህቶች የናዝሬት ቅድስት ቤተሰብ በመባል በሚጠሩት ኢየሱስ ማርያም እና ዮሴፍ በመነሳሳት የክርስቲያን ቤተሰብን ለማስፋፋት የሰውን ክብር ለመጠበቅና በጣም ተጋላጭ የሆኑትን የህብረተሰብ ክፍልን ለማገልገል ቁርጠኛ መሆናቸውን የተነገረ ሲሆን በጸሎት በማኅበረሰብ ሕይወትና በሐዋርያዊ አገልግሎት ላይ የተመሠረተው ይህ የጉባኤ የጌታችን ኢየሱስ ክርስቶስን ፍቅር ወደ መኖሪያ ቤቶች፣ ትምህርት ቤቶች፣ ቁምስናዎችና የአካባቢ ማኅበረሰቦች ለማምጣት ጥረት እንደሚያደርግም ተነግሯል። ከዚህም ባሻገር ገዳማውያን እህቶቹ በጤና አጠባበቅና በሐዋርያዊ አገልግሎቶች ላይም መሰማራታቸው የተነገረ ሲሆን እህት ፊሎሜና ይህንን አስመልክቶ እንደተናገሩት ይህ አገልግሎት በቀለም ትምህርት ጠንካራ የሆኑ በመንፈሳዊነት ላይ የተመሠረቱና ለህብረተሰቡ ፍላጎቶች ምላሽ የሚሰጡ ትምህርት ቤቶችን ለመገንባት ያላቸውን ቁርጠኝነት መምራቱን እንደቀጠለ ገልጸዋል። የኬፕ ፓልማስ ሀገረ ስብከት የትምህርት ጽሕፈት ቤት ኃላፊ እንደመሆናቸው መጠን ያላቸው ኃላፊነቶች በሀገረ ስብከቱ ውስጥ ያሉትን የካቶሊክ ትምህርት ቤቶች መቆጣጠር፣ የትምህርት ቤት ርዕሰ መምህራንና መምህራንን መደገፍ እንዲሁም ተቋማቶቹ የቤተ ክርስቲያንና ብሔራዊ የትምህርት ደረጃዎችን ማሟላታቸውን ማረጋገጥን እንደሚያካትቱ ያስረዱት እህት ፊሎሜና ከዚህም ባሻገር ይህ ሥራ የትምህርት ቤት ክትትልን፣ የመምህራን ሥልጠናን፣ የሥርዓተ ትምህርት ድጋፍን እንዲሁም ከትምህርት ሚኒስቴርና ከሌሎች አጋር ድርጅቶች ጋር በትብብር መሥራትን እንደሚያካትት አክለው ገልጸዋል። እህት ፊሎሜና እንደ ብሔራዊ አስተባባሪነት ሚናቸው አንድ ወጥ የሆነ የካቶሊክ ትምህርት ራዕይን ለማሳደግ በመላ ሀገሪቱ ከሚገኙ የሀገር ስብከት የትምህርት ጽሕፈት ቤቶች ጋር በቅርበት እንደሚሰሩ ጠቁመው በጋራ በመሆን የአስተዳደር መዋቅሮችን በማጠናከር የትምህርት ጥራትን በማሻሻል ለሕፃናት ጥበቃ በማድረግና የካቶሊክ ትምህርት ቤቶች ውስን የገንዘብ አቅም ላላቸው ቤተሰቦች ተደራሽ እንዲሆኑ የማረጋገጥ ሥራዎች ላይ ትኩረት እንደሚያደርጉም ገልጸዋል። ላይቤሪያ ለዓመታት በተካሄደው የእርስ በርስ ጦርነት፣ የኢኮኖሚ ችግርና ውስን መሠረተ ልማት ምክንያት በትምህርት ዘርፉ ላይ ከፍተኛ ተግዳሮቶች ውስጥ እንደምትገኝ የጠቆሙት እህት ፊሎሜና በርካታ ትምህርት ቤቶች በቂ ያልሆኑ መገልገያዎች፣ የብቁ መምህራን እጥረትና በቂ የማስተማሪያ ቁሳቁሶች ባለመኖራቸው በከፍተኛ ሁኔታ እንደሚቸገሩም አስረድተው የእሳቸው ሀገረ ስብከት የሆነው እንደ ኬፕ ፓልማስ ባሉ ገጠራማ ሀገረ ስብከቶች እነዚህ ተግዳሮቶች የበለጠ ጎልተው እንደሚታዩም አስታውሰዋል። በእነዚህ ችግሮች መካከል የካቶሊክ ትምህርት ቤቶች የመቋቋሚያ ቦታዎች ሆነው መቀጠላቸውን ጠቁመው እነዚህ ትምህርት ቤቶች አብዛኛውን ጊዜ በገጠራማ አካባቢዎች በሚገኙ ማህበረሰቦች ውስጥ ለሚኖሩ ሕፃናት ብቸኛ የተዋቀሩ የትምህርት ተቋማት መሆናቸውን የገለጹ ሲሆን ለትምህርት ቤት መሪዎች ቀጣይነት ያለው ድጋፍ፣ የታቀደ የመምህራን ስልጠና እንዲሁም ተማሪ ማዕከል ያደረገና እሴቶችን መሠረት ያደረገ ትምህርትን በማበረታታት ረገድ ቤተ ክርስቲያኗ ጥራት ያለው ትምህርት ለጥቂቶች ብቻ ሳይሆን የሁሉም መብት መሆኑን ለማረጋገጥ ቁርጠኛ መሆኗን አመላክተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 29 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባርክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ሰኔ 29 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት መክሰፍት መካከል ክርስቶስ ተስፋ ነው ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ምህረት ብቻ ልብን በእውነተኛ አንድነት ሊሞላ ይችላል ማለታቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ወር በካስቴል ጋንዶልፎ የበጋ የእረፍት ጊዜ እንደሚያሳልፉ መገለጹን በሶስተኛው ዜናችን እናስደምጣችኋለን። በላይቤሪያ የሚገኝ የገዳማውያት ማህበር የእምነትና የትምህርት አገልግሎት እየሰጠ እንደሚገኝ መገለጹን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። በላይቤሪያ የሚገኙት የቅድስት ቤተሰብ እህቶች በማህበረሰቡ ውስጥ በርካታ ስራዎችን እየሰሩ እንደሆነ መነገሩን በአምስተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ዋሊ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት መቅሰፍት መካከል ክርስቶስ ተስፋኑ ማለታቸው ተገለጸ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት መቅሰፍት መካከል ክርስቶስ ተስፋኑ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልአኩ ገብርኤል ማርያምን ያበሰረበት የመልአከ እግዚአብሔር ጸሎት በሰኔ 28 2018 ዓ.ም በቫቲካን ከተከናወነ በኋላ በዕለቱ ቅዱስ ወንጌል ላይ ተንተርሰው የቅዱስ ወንጌል አስተንትኖ ማድረጋቸው የተገለጸ ሲሆን ክርስቶስ ትግላችንን እንዴት እንደሚጋራውና በዓለም ላይ ላለው ክፉ ነገር መልስ እንደሆነ ተናግረው እንዲሁም የእግዚአብሔር ጥበብ በስጋዌ ትሕትና እንደሚገለጥ አጉልተው ተናግረዋል። የችግሮቻችንንና የመከራችንን ሸክም ሊያቃልልልን የሚችለው ክርስቶስ ብቻ ነው። ነገር ግን ፍቅሩ የሚገኘው በትሕትና ብቻ ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሰኔ 28 2018 ዓ.ም በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ተናግረዋል። ከባርነት ውስጥ ክርስቶስ ነጻ ያወጣናል። በጦርነት መቅሰፍት መካከል ክርስቶስ ተስፋ ነው። በኃጢአት ሰዓት ክርስቶስ ይቅርታ ነው ሲሉ ርዕሰ ሊቃነ ጳጳሳት አጽንኦት ሰጥተው ተናግረዋል። ይህ እውነተኛ ጥበብና በስሙ ደቀ መዛሙርት አንድ ሆነን አብረን ለመጓዝ የምንፈልገው መንገድ ነው። ኢየሱስ ይህንን እንደ ወንድማችን በመሆን ያስተምረናል። በመንፈስ ቅዱስ ኃይል ስለ እግዚአብሔርና ስለ ሰው ልጅ እውነቱን ለቤተ ክርስቲያን ይገልጣል ሲሉ ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ የምንሸከመው የመስቀል ክብደት ቀላልና ልዝብ ሊሆን የሚችለው እግዚአብሔር ራሱ ከእኛ ጋር ስለሚሸከመው ሸክማችንን ለብቻችን ስለማይተው ብቻ መሆኑን አጉልተው ተናግረዋል። እንደ እውነተኛ አስተማሪ ኢየሱስ ለመፈወስና ለመንከባከብ በክፉ ነገር የተጎዳውን የሰው ልጅ ወደ ራሱ ይወስዳል ሲሉ ርዕሰ ሊቃነ ጳጳሳቱ አጥብቀው ተናግረዋል። እንዲሁም የመስቀሉን ትርጉም በመረዳት ተስፋና መጽናኛ እንዴት ማግኘት እንደምንችል አብራርተዋል። ከክርስቶስ የምናገኘው ጥበብ የመዳን አዋጅና ቀንበሩ ከእያንዳንዱ ውድቀት ያነሳናል ሲሉ ርዕሰ ሊቃነ ጳጳሳቱ አስተያየታቸውን የሰጡ ሲሆን ከማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 30 ላይ የተወሰደውን የዕለቱን ቅዱስ ወንጌል ቅዱስነታቸው በዋቢነት ጠቅሰዋል። እንዲህም ይላል፣ ክርስቶስ የሚሰጠው እረፍት። በዚያን ጊዜ ኢየሱስ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ስለ ገለጥክላቸው አመሰግናለሁ። አዎን አባት ሆይ፣ ይህ ያንተ በጎ ፈቃድ ሆኗልና። ሁሉም ነገር ከአባቴ ተሰጥቶኛል። ከአብ ሌላ ወልድን የሚያውቅ ማንም የለም፣ ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቀው የለም። እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም እረፍት እሰጣችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ በልቤ የዋህና ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ፣ ሸክሜም ቀላል ነውና። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 30 ላይ እንደተገለጸው በሚለው ቅዱስ ወንጌል ክፍል ላይ ቅዱስነታቸው አስተንትኖ ማድረጋቸውም ይታወሳል። በዚህም ምክንያት ክርስቶስን የመከተል ጉዞአችን የሚያሰቃይ መናፍቅነት አይደለም። ይልቁኑ የታሪክን ድራማ በቁም ነገር የሚመለከትና በተለይም በጣም ጨለማ በሆኑ ጊዜያት ትርጉሙን ያለማቋረጥ የሚያበራ የነጻነት ትምህርት ቤት ነው ሲሉ ተናግረዋል። ስለዚህ ክፉ የሚሸነፈው በኢየሱስ መስቀል ብቻ ነው፣ በፍቅሩ ብቻ ነው። የሟች ድካም መጽናኛና ቤዛ የሚያገኘው በክርስቶስ መስቀል ብቻ ነው ሲሉ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው ተናግረዋል። ሆኖም ርዕሰ ሊቃነ ጳጳሳቱ ትሕትና የክርስቶስን ፍቅር ለመረዳት አስፈላጊ አካል መሆኑንም ጠቅሰዋል። የዕለቱን ቅዱስ ወንጌል በመጥቀስ ኢየሱስ አብን በማመስገን ከራሱ ጋር እንድንተባበር ይጋብዘናል ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን የእንደዚህ አይነት ድንገተኛና የደስታ ምልክት ቀላልነት እግዚአብሔር ራሱን ለሕፃናት በመግለጥ እንዴት እንደሚደሰት ገልጸዋል። ጥበበኞችና አስተዋዮች በራሳቸው ሐሳቦች የተሞሉ በመሆናቸው ሕዝቡን ሊጎበኝ የሚመጣውን የክርስቶስን መገኘት እንዳያውቁት አድርጓቸዋል ሲሉ ርዕሰ ሊቃነ ጳጳሳቱ አመልክተዋል። ስለዚህ የሰው ጥበብ ትዕቢት ይሆናል፣ ትምህርትም ወደ ኩራት ይሸጋገራል ሲሉ ከእንደዚህ አይነት ተግባር እንድንቆጠብ ቅዱስነታቸው አሳስበዋል። በአንጻሩ የእግዚአብሔር እውነተኛ ጥበብ በሥጋዊ ትሕትና ይገለጣል። ትምህርቱም ከሁሉም በላይ ለሚታገሉት ሰዎች የተነገረ የተናገረ ነው። እናንተ ደካሞችና ከባድ ሸክም የተሸከማችሁ ሁሉ ወደ እኔ ኑ ያለውን የኢየሱስን ቃል በማስታወስ ርዕሰ ሊቃነ ጳጳሳቱ በዚህ ረገድ ድካምና መከራ በሚበዛብን ወቅት ወደ እርሱ መሄድ ይኖርብናል ብለዋል። ወደ ኢየሱስ መሄድ ማለት እስከ መስቀል ድረስ ለፍቅሩ ምላሽ መስጠትና በሕይወቱ ውስጥ መካፈል ማለት እንደሆነም አጉልተው ገልጸዋል። የኢየሱስን ቀንበር የሚያዋቅረው ይህ በፍቅር የተሰጠ ራስን መስጠት ነው ሲሉ የተናገሩ ሲሆን፣ ይህም የትምህርቱ ፍሬ ነገርና የጥበቡ ልብ የሆነው ለሁሉም ፍቅር የተሞላ ነው ካሉ በኋላ ቅዱስነታቸው ለዕለቱ ያሰናዱትን የቅዱስ ወንጌል አስተንትኖ አጠናቀዋል።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር ምሕረት ብቻ ልብን በእውነተኛ አንድነት ሊሞላ ይችላል ማለታቸው ተገለጸ። መብራት ወለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር ምሕረት ብቻ ልብን በእውነተኛ አንድነት ሊሞላ ይችላል ማለታቸው ተገለጸ። በጣሊያን ለሎዲ አገረ ስብከት ጳጳስ በጻፉት ደብዳቤ በ27ኛው የኮሎምቦስ ቀን በዓል ላይ የቫቲካን ዋና ጸሐፊ በሆኑት በካርዲናል ፔትሮ ፓሮሊን ፊርማ ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር ምሕረት ብቻ ልብን በእውነተኛ አንድነት ሊሞላና ጠላቶች እርስ በርስ የሰላምና የእርቅ እጅ እንዲዘረጉ ማስቻል እንደሚችል አጽንኦት ሰጥተው የተናገሩ ሲሆን፣ በተጨማሪም በቅርቡ በሎዲ አካባቢ ያደረጉትን ሐዋርያዊ ጉብኝትና ለቅዱስ ፍራንቺስኮስ ዣቪየር ካባሪኒ የሰጡትን ክብር ቅዱስነታቸው በመልእክታቸው አስታውሰዋል። በግጭቶች ምክንያት የሚደርሰውን ውድመትና ሞት የሚያባብሰውን የጋራ ክስ ጩኸትን በመጋፈጥ በምትኩ የሚያስፈልገው ምሕረትን ለማግኘት ትሑትና ጸጥ ያለ ልመና ማቅረብ ሲሆን፣ በጠላት ላይ የእርቅና የሰላም እጅ ለመዘርጋት የሚያስችል የታደሰ ልብ መጠየቅ ይኖርብናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን ዋና ጸሐፊ በካርዲናል ፔትሮ ፓሮሊን የተፈረመውንና ለሎዲ ጳጳስ ማውሪሲዮ በሰኔ 27ና ሰኔ 28 2018 ዓ.ም በሎምባርዲያ ከተማ በተካሄደው 27ኛው የኮሎምቦስ ቀን በዓል ላይ የገለጹት አመለካከት ይህንን ያንጸባርቃል። የክርስትና ባህል እሴቶች እንደገና ማግኘት። ርዕሰ ሊቃነ ጳጳሳቱ ለብዙ ዓመታት በአውሮፓ ውስጥ ለቅዱስ ኮሎምቦስ የተሰጡ የቤተ ክርስቲያንና የሲቪክ ማኅበረሰቦችን አንድ ላይ በማሰባሰብ ስለ አበበኔቱ፣ ስለ መንፈሳዊ ቅርሱና ለአውሮፓ ባህል ያለውን ቀጣይነት ያለው ጠቀሜታ በማስተዋወቅ ላይ ያለውን ተነሳሽነት በማስቀጠል ላሳዩት ጽናት ያላቸውን አድናቆት ገልጸዋል። መልእክቱ ከእርሳቸው የእግዚአብሔርን ስጦታዎች ለራስ ብቻ ሳይሆን ለሁሉም ሰው ለማካፈል እንደ ተማሩት ሁሉ ለቅዱሳን የተሰጡ ቀናት የተለያዩ ቋንቋዎችንና ብሔራትን ያቀፉ ሰዎችን አንድ ላይ በማሰባሰብ የዘመናችንን ተግዳሮቶች ለመመለስ የክርስትናን ባህል እሴቶች እንደገና እንዲያገኙ በመጋበዝ ላይ ቅዱስነታቸው አተኩረዋል። በጦርነት ፊት የንስሐን አመለካከት በተመለከተ ቅዱስ ኮሎምቦስ

0: መስጠት ያደረጉትን ሐዋርያዊ ጉብኝት በማስታወስ እንደሆነም የደረሰን ዘገባ ያመለክታል።
1: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ወር በካስቴል ጋንዶልፎ የበጋዊ እረፍት ጊዜ እንደሚያሳልፉ ተገለጸ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ ወር በካስተል ጋንዶልፎ የበጋ የእረፍት ጊዜ እንደሚያሳልፉ ተገለጸ። የርዕሰ ሊቃነ ጳጳሳት ቤት አቃበ ነዋይ እንደገለጹት ከሆነ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰኔ 28 እስከ ሐምሌ 22 2018 ዓ.ም ድረስ በሮም ከተማ አቅራቢያ በሚገኘው በካስተል ጋንዳልፎ የጳጳስ የእረፍት ማድረጊያ ስፍራ እንደሚቆዩና በዚህን ጊዜ ውስጥ ሁሉንም ይፋዊ ሥራቸውንና ከታዳሚዎች ጋር የሚያደርጉትን ግንኙነት እንደሚያቋርጡ ተነግሯል። ባለፈው ዓመት እንዳደረጉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበጋ ወቅት ከቫቲካን አንድ ሰዓት ያህል ርቀት ላይ በሚገኘው በካስተል ጋንዳልፎ በሚገኘው የጳጳስ መኖሪያ ቤት የተወሰነ ጊዜ ያሳልፋሉ። እሁድ ሰኔ 28 2018 ዓ.ም ከሰዓት በኋላ ቅዱስ አባታችን እስከ ሰኞ ሐምሌ 22 2018 ዓ.ም ድረስ ለእረፍት ወደ ካስተል ጋንዳልፎ ሐዋርያዊ የጳጳስ ማረፊያ ቤት ይሄዳሉ ሲሉ እሁድ ዕለት የወጣው የሊቀ ጳጳሳቱ ቤት አቃበ ነዋይ ባወጣው መግለጫ አስታውቋል። ይህ መግለጫ በዚህ ጊዜ ውስጥ ርዕሰ ሊቃነ ጳጳሳቱ በተለምዶ ያደርጓቸው የነበሩ ይፋዊ ግንኙነቶችና አስተምሮች ለጊዜ እንደሚቋረጡ፣ ረቡዕ ሐምሌ 29 2018 ዓ.ም በድጋሚ እንደሚቀጥል ከወጣው መግለጫ ለመረዳት ተችሏል። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የበጋ ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር ከሐምሌ 6 እስከ ሐምሌ 22 2025 ዓ.ም ባለው ጊዜ ውስጥ በካስተል ጋንዳልፎ በሚገኘው ቪላ ባርበሪኒ ለ16 ቀን ማሳለፋቸው ይታወሳል። በዚህ ጊዜ ውስጥ ለአካባቢው ጥበቃ በተዘጋጀው ላውዳቶ ሲ መንደር ወይም ቦርጎ ላውዳቶ ሲ ላይ ቅዳሴን ማክበር ጨምሮ አንዳንድ የሕዝብ ግንኙነቶችን ማከናወናቸውን ቀጥለው እንደነበረ ይታወሳል። እንዲሁም የቪላ ኖቫ የቅዱስ ቶማስ ጳጳሳዊ ቁምስናና የአልባኖ ካቴድራልን መጎብኘታቸውም ይታወሳል። በዚያን ወቅት በርካታ አስፈላጊ ስብሰባዎችን አካሂደዋል። ከነዚህም መካከል ርዕሰ ሊቃነ ጳጳሳቱ በቪላ ባርበሪኒ የተቀበሉትን የዩክሬን ፕሬዝደንት ቮሎድሚር ዘለንስኪና እስራኤል በጋዛ በሚገኘው የቅድስት ቤተሰብ ቤተ ክርስቲያን ላይ ጥቃት ከሰነዘረች በኋላ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክ ውይይት ማድረጋቸውም ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ በኋላም ከፍልስጤም ግዛት ፕሬዚደንት መሐሙድ አባስ ጋር የስልክ ውይይት አድርገው እንደነበረም ይታወሳል።
1: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የገዳማውያት ማኅበር በላይቤሪያ የእምነትና የትምህርት አገልግሎት እየሰጠ እንደሚገኝ ተገለጸ። የቅድስት ቤተሰብ እህቶች ማኅበር አባል እህት ፊሎሜና ጃፓ በላይቤሪያ ትምህርት ከእውቀት ማስተላለፊያነት በላይ የወንጌል፣ የፈውስ፣ የተስፋና የሀገር ግንባታ አገልግሎት የሚሰጥበት መንገድ ነው ሲሉ አስረድተዋል። የእህት ፊሎሜና የዕለት ተዕለት ሥራ ከእምነት ከትምህርትና ከማኅበራዊ ለውጥ ጋር የተገናኘ እንደሆነ ታውቋል። ላይቤሪያ ውስጥ በቂ አገልግሎት በማይሰጥባቸው ገጠራማ አካባቢዎች ካቶሊካዊት ቤተ ክርስቲያን ትምህርትን በማስፋፋት ረገድ ለረጅም ጊዜ ወሳኝ ሚናን ተጫውታለች። ካቶሊክ ትምህርት ቤቶች ላይቤሪያ ውስጥ ግጭት፣ መፈናቀልና ስጋት ባሉባቸው አካባቢዎች መረጋጋትን በማምጣት ከፍተኛ ሚናን ተጫውታለች። በአስተማሪ ቤተሰብ ውስጥ ያደጉት እህት ፊሎሜና በምንኩስና ሕይወታቸው ውስጥ ትምህርት እንደ ጥሪያቸውና ተልእኳቸው አድርገዋል። እህት ፊሎሜና ዋና ተልእኮ ሕፃናትን በትምህርት ማሳደግና ቤተሰብን በማቋቋም አገልግሎት ላይ ያተኮረ የቅድስት ቤተሰብ የእህቶች ማኅበር ተቀላቅለዋል። በናዝሬቱ ቅዱስ ቤተሰብ ሕይወት የተማረኩት እህቶች ክርስቲያናዊ ቤተሰብን ለማስፋፋት፣ ሰብአዊ ክብርን ለመጠበቅና ተጋላጭ የሆኑ ኅብረተሰቦችን ለማገልገል ቁርጠኛ ናቸው። በጸሎት በማኅበራዊ ሕይወትና በሐዋርያዊ ቅናት ላይ የተመሠረተው ማኅበሩ የኢየሱስ ክርስቶስን ፍቅር ወደ መኖሪያ ቤቶች፣ ትምህርት ቤቶች፣ ቁምስናዎችና የአካባቢ ማኅበረሰቦች ዘንድ ለማምጣት ይፈልጋል። እህቶቹ በጤና አጠባበቅና በሐዋርያዊ አገልግሎት ዘርፍም ተሰማርተዋል። እህት ፊሎሜና እንደገለጹት ይህ ተነሳሽነት ትምህርት ቤቶች በትምህርት አሰጣጥ ጠንካራ፣ በመንፈሳዊነት ስር የሰደደና ለኅብረተሰቡ ፍላጎቶች ምላሽ የሚሰጡ ትምህርት ቤቶችን ለመገንባት ቁርጠኝነት እንዳላቸው አስረድተዋል። እት ፍሎሚና በገለጻቸው የክፓልማ

0: ሀገረ ስብከት የትምህርት አገልግሎት ጸሐፊ እንደመሆናቸው ኃላፊነቶቻቸው በሀገረ ስብከቱ ያሉ የካቶሊክ ትምህርት ቤቶችን መቆጣጠር፣ ርዕሰ መምህራንንና መምህራንን መደገፍ፣ ተቋማቶቻቸው የቤተ ክርስቲያንና ብሔራዊ የትምህርት ደረጃዎችን ማሟላታቸውን ማረጋገጥ እንደሆነ ገልጸው፣ በተጨማሪም ትምህርት ቤቶችን መከታተል፣ የመምህራን ስልጠናን ማስተባበር፣ ለስርዓተ ትምህርት ድጋፍን መስጠትና ከትምህርት ሚኒስቴርና ሌሎች አጋሮች ጋር የሚደረግ መተባበርን እንደሚያካትት አስረድተዋል። እህት ፊሎሜና አክለውም እንደ ብሔራዊ አስተባባሪነታቸው በመላ አገሪቱ ካሉ ሌሎች የአገረ ስብከቱ የትምህርት ቢሮ ኃላፊዎች ጋር በቅርበት እንደሚሰሩ፣ ለካቶሊክ ትምህርት አንድ ወጥ ራዕይን እንደሚያስተዋውቁ ገልጸው የአስተዳደር መዋቅሮችን በህብረት በማጠናከር የማስተማር ጥራትን በማሻሻል ልጆችን በመጠበቅና የካቶሊክ ትምህርት ቤቶች ውስን የገንዘብ አቅም ላላቸው ቤተሰቦች ያላቸውን ተደራሽነት ማረጋገጥ እንደሆነ አስረድተዋል። ላይቤሪያ ውስጥ ለዓመታት በተካሄደው የእርስ በርስ ጦርነት ምክንያት የትምህርት ዘርፉ በከፍተኛ ኢኮኖሚያዊ ቀውስ ውስጥና ውስን የመሠረተ ልማት ተግዳሮቶች ውስጥ እንደሚገኝ ታውቋል። ብዙ ትምህርት ቤቶች የመገልገያ መሳሪያና ብቃት ያላቸው መምህራንና በቂ የማስተማሪያ ቁሳቁሶች እጥረት እንዳለባቸው ታውቋል። የእህት ፊሎሜና ሀገረ ስብከት ኬፕ ፓልማስ በመሳሰሉ የገጠር ሀገረ ስብከቶች ውስጥ እነዚህ ተግዳሮቶች የበለጠ ጎልተው ይታያሉ። በእነዚህ ችግሮች መካከል የካቶሊክ ትምህርት ቤቶች የመቋቋሚያ ቦታዎች ሆነው የቀጠሉ ሲሆን፣ ብዙውን ጊዜ በገጠራማው ማኅበረሰቦች ውስጥ ለሚኖሩ ሕፃናት ብቸኛ የትምህርት ተቋማት ናቸው። ለትምህርት ቤት መሪዎች ቀጣይነት ያለው ድጋፍ፣ የመምህራን ሥልጠናና በተማሪ ላይ ያተኮረ እሴቶችን መሠረት ያደረገ ትምህርትን በማስተዋወቅ ቤተ ክርስቲያኗ ጥራት ያለው ትምህርት ለጥቂቶች ብቻ ሳይሆን ለሁሉም መድረሱን ለማረጋገጥ ቁርጠኛ ነች። እህት ፊሎሜና ቅድሚያ ከሚሰጧቸው ሥራዎች መካከል አንዱ ደህንነቱ የተጠበቀና ሁሉን አቀፍ የመማሪያ ቦታዎችን ማጎልበት ሲሆን፣ የካቶሊክ ትምህርት ቤት ሁልጊዜም የእያንዳንዱን ሰው ክብር መጠበቅ አለበት ሲሉ ተናግረዋል። የሕፃናት ጥበቃን በሚያበረታቱ ጠንካራ ፖሊሲዎች፣ በሥነ ምግባርና በሙያ የመምህራንን ሥልጠና ማበረታታትና ለችግር ለተጋለጡት ሕፃናት ለሚሰጥ ትምህርት ልዩ ትኩረት መስጠት አስፈላጊ መሆኑን አጽንኦት ሰጥተዋል። እህት ፊሎሜና ከትምህርት ቤት ውጭ ቤተሰቦች ዘላቂ ኑሮ እንዲኖራቸው የሚረዱ ተነሳሽነቶችን በመደገፍ በቁምስናዎችና ራቅ ባሉ ማኅበረሰቦች ውስጥ ካሉ ሴቶችና ልጃገረዶች ጋር እንደሚሰሩ ታውቋል። ቤተሰቦች አስፈላጊውን ድጋፍ የሚያገኙ ከሆነ ልጆች በትምህርት በእውቀትና በግል የማደግ ዕድላቸው ከፍተኛ እንደሚሆን ታውቋል። የትምህርት ሥርዓቱ ጠንካራ ሲሆንና ልጆች ጥራት ያለውን ትምህርት ሲያገኙ የላይቤሪያ የወደፊት ዕጣ ፈንታ የበለጠ ብሩህ ሊሆን እንደሚችል ተገልጿል። የካቶሊክ ትምህርት ቤቶች በእውቀት ዝግጁ መሆን ብቻ ሳይሆን በሥነ ምግባር እሴቶች ላይ የተመሠረቱ የጋራ ጥቅሞችን ለማስተዋወቅ ቁርጠኛ የሆኑ ተማሪዎችን በማዘጋጀት ለራዕዩ አስተዋጽኦ እንደሚያደርጉ ታውቋል። እህት ፊሎሜና በገለጻቸው ብዙ ተግዳሮቶች ቢኖሩም የወደፊቱን በልበ ሙሉነት በመመልከት በውስን ሀብቶች ጠቃሚ ትምህርቶችን ለተማሪዎች የሚሰጡ መምህራን በመኖራቸው የተሻለ ነገ እንደሚመጣ ያላቸውን ተስፋ ገልጸዋል። እህት ፊሎሜና በማከልም ማኅበረሰባቸውን ለማገልገል ጉጉት ባላቸው ወጣቶችና ቤተ ክርስቲያን ለትምህርትና ለስብከተ ወንጌል ባላት ዘላቂ ቁርጠኝነት ብርታትን እንደምታገኝ ገልጸው፣ በእግዚአብሔር ጸጋ አማካኝነት በቤተ ክርስቲያንና በመንግሥት መካከል፣ በገዳማውያትና በምዕመናን መካከል፣ በአካባቢ ማኅበረሰቦችና በዓለም አቀፍ አጋሮች መካከል እንዲሁም ሥራችንን በሚደግፉ ሁሉ መካከል ባለው ትብብር በላይቤሪያ ያለው የካቶሊክ ትምህርት ሂደት ለመጪው ጊዜ ብርሃን ሆኖ እንደሚቀጥል እናምናለን ብለዋል። የቅዱስ ቤተሰብ እህቶች ማኅበር በበርካታ ሐዋርያዊ አገልግሎቱ አማካኝነት በጥልቅ የሚለወጥ የእምነት የትምህርትና የርኅራኄ አገልግሎት ተልእኮን እንደሚቀጥልና የዘመኑን ምልክቶች በማንበብ በፍቅር ምላሽ እየሰጠ እንደሚገኝ የቅዱስ ቤተሰብ እህቶች ማኅበር አባል እህት ፊሎሜና ጃፓ አስረድተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በላይቤሪያ የሚገኙት የቅድስት ቤተሰብ እህቶች በማኅበረሰቡ ውስጥ በርካታ ሥራዎችን እየሠሩ እንደሆነ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የቅድስት ቤተሰብ እህቶች ማኅበር አባል የሆኑት እህት ፊሎሜና ጃፓ በላይቤሪያ ባላቸው ተልእኮ በርካታ ሥራዎችን እየሠሩ እንደሚገኝ ገልጸው፣ ትምህርት ዕውቀትን ለትውልድ ከማስተላለፍ እጅግ የላቀ መሆኑን ያስረዱ ሲሆን፣ ከዚህም ይልቅ ትምህርት የወንጌል ስርጭት፣ የፈውስ፣ የተስፋና የአገር ግንባታ አገልግሎት እንደሆነ በማስታወስ የዕለት ተዕለት ሥራቸው በእምነት በትምህርትና በማኅበራዊ ለውጥ አገልግሎቶች ላይ የተመሠረተ መሆኑን ተናግረዋል። በላይቤሪያ የምትገኘው ካቶሊካዊት ቤተክርስቲያን በተለይም በሀገሪቱ ገጠራማና በቂ አገልግሎት በማያገኙ ማህበረሰቦች ውስጥ ትምህርትን በማስፋፋት ረገድ ለበርካታ ዓመታት ወሳኝ ሚና እየተጫወተች እንደምትገኝ የተገለጸ ሲሆን፣ የካቶሊክ ትምህርት ቤቶች አብዛኛውን ጊዜ ግጭቶች፣ መፈናቀሎችና አስቸጋሪ ሁኔታዎች ውስጥ በሚገኙ ማህበረሰቦች ዘንድ መረጋጋትን እንደሚያመጡ ተነግሯል። በዚህም ረገድ እህት ፊሎሜና በዚህ የካቶሊክ ቤተ ክርስቲያን አገልግሎት በመነሳሳት እንዲሁም በመምህራን ቤተሰብ ውስጥ በማደጋቸውና ባላቸው ሃይማኖታዊ ጥሪ በመበረታታት ትምህርትን እንደ ጥሪም ሆነ እንደ ተልእኮ መመልከት መጀመራቸውን ገልጸዋል። ሐዋርያዊ አገልግሎቱን በልጆች ትምህርትና ሥልጠና አማካኝነት የቤተሰብ አገልግሎት ላይ ያተኮረው የቅድስት ቤተሰብ እህቶች ጉባኤን ከዓመታት በፊት መቀላቀላቸውን የተናገሩት እህት ፊሎሜና እነዚህ እህቶች የናዝሬት ቅድስት ቤተሰብ በመባል በሚጠሩት ኢየሱስ ማርያም እና ዮሴፍ በመነሳሳት የክርስቲያን ቤተሰብን ለማስፋፋት የሰውን ክብር ለመጠበቅና በጣም ተጋላጭ የሆኑትን የህብረተሰብ ክፍልን ለማገልገል ቁርጠኛ መሆናቸውን የተነገረ ሲሆን፣ በጸሎት በማኅበረሰብ ሕይወትና በሐዋርያዊ አገልግሎት ላይ የተመሠረተው ይህ የጉባኤ የጌታችን ኢየሱስ ክርስቶስን ፍቅር ወደ መኖሪያ ቤቶች፣ ትምህርት ቤቶች፣ ቁምስናዎችና የአካባቢ ማህበረሰቦች ለማምጣት ጥረት እንደሚያደርግም ተነግሯል። ከዚህም ባሻገር ገዳማውያን እህቶቹ በጤና አጠባበቅና በሐዋርያዊ አገልግሎቶች ላይም መሰማራታቸው የተነገረ ሲሆን፣ እህት ፊሎሜና ይህንን አስመልክቶ እንደተናገሩት ይህ አገልግሎት በቀለም ትምህርት ጠንካራ የሆኑ በመንፈሳዊነት ላይ የተመሠረቱና ለህብረተሰቡ ፍላጎቶች ምላሽ የሚሰጡ ትምህርት ቤቶችን ለመገንባት ያላቸውን ቁርጠኝነት መምራቱን እንደቀጠለ ገልጸዋል። የኬፕ ፓልማስ ሀገረ ስብከት የትምህርት ጽህፈት ቤት ኃላፊ እንደመሆናቸው መጠን ያላቸው ኃላፊነቶች በሀገረ ስብከቱ ውስጥ ያሉትን የካቶሊክ ትምህርት ቤቶች መቆጣጠር፣ የትምህርት ቤት ርዕሰ መምህራንና መምህራንን መደገፍ፣ እንዲሁም ተቋማቶቹ የቤተ ክርስቲያንና ብሔራዊ የትምህርት ደረጃዎችን ማሟላታቸውን ማረጋገጥን እንደሚያካትቱ ያስረዱት እህት ፊሎሜና ከዚህም ባሻገር ይህ ሥራ የትምህርት ቤት ክትትልን፣ የመምህራን ስልጠናን፣ የስርዓተ ትምህርት ድጋፍን እንዲሁም ከትምህርት ሚኒስቴርና ከሌሎች አጋር ድርጅቶች ጋር በትብብር መስራትን እንደሚያካትት አክለው ገልጸዋል። እህት ፊሎሜና እንደ ብሔራዊ አስተባባሪነት ሚናቸው አንድ ወጥ የሆነ የካቶሊክ ትምህርት ራዕይን ለማሳደግ በመላ ሀገሪቱ ከሚገኙ የሀገር ስብከት የትምህርት ጽህፈት ቤቶች ጋር በቅርበት እንደሚሰሩ ጠቁመው በጋራ በመሆን የአስተዳደር መዋቅሮችን በማጠናከር የትምህርት ጥራትን በማሻሻል ለሕፃናት ጥበቃ በማድረግና የካቶሊክ ትምህርት ቤቶች ውስን የገንዘብ አቅም ላላቸው ቤተሰቦች ተደራሽ እንዲሆኑ የማረጋገጥ ሥራዎች ላይ ትኩረት እንደሚያደርጉም ገልጸዋል። ላይቤሪያ ለዓመታት በተካሄደው የእርስ በርስ ጦርነት፣ የኢኮኖሚ ችግርና ውስን መሠረተ ልማት ምክንያት በትምህርት ዘርፉ ላይ ከፍተኛ ተግዳሮቶች ውስጥ እንደምትገኝ የጠቆሙት እህት ፊሎሜና በርካታ ትምህርት ቤቶች በቂ ያልሆኑ መገልገያዎች፣ የብቁ መምህራን እጥረትና በቂ የማስተማሪያ ቁሳቁሶች ባለመኖራቸው በከፍተኛ ሁኔታ እንደሚቸገሩም አስረድተው የእሳቸው ሀገረ ስብከት የሆነው እንደ ኬፕ ፓልማስ ባሉ ገጠራማ ሀገረ ስብከቶች እነዚህ ተግዳሮቶች የበለጠ ጎልተው እንደሚታዩም አስታውሰዋል። በእነዚህ ችግሮች መካከል የካቶሊክ ትምህርት ቤቶች የመቋቋሚያ ቦታዎች ሆነው መቀጠላቸውን ጠቁመው እነዚህ ትምህርት ቤቶች አብዛኛውን ጊዜ በገጠራማ አካባቢዎች በሚገኙ ማህበረሰቦች ውስጥ ለሚኖሩ ሕፃናት ብቸኛ የተዋቀሩ የትምህርት ተቋማት መሆናቸውን የገለጹ ሲሆን፣ ለትምህርት ቤት መሪዎች ቀጣይነት ያለው ድጋፍ፣ የታቀደ የመምህራን ስልጠና እንዲሁም ተማሪ ማዕከል ያደረገ እና እሴቶችን መሠረት ያደረገ ትምህርትን በማበረታታት ረገድ ቤተ ክርስቲያኗ ጥራት ያለው ትምህርት ለጥቂቶች ብቻ ሳይሆን የሁሉም መብት መሆኑን ለማረጋገጥ ቁርጠኛ መሆኗን አመላክተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 29 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።